ወይትቀደሰ ወይትን ያለ ወይስ የባዶና እስማ ቤስባት ሆ ቅዱስ አያል ወቡሩክ ስመ እግዚኦ ወሬ እግዚኦ ወተሳል እግዚኦ በጊዜ ጸዋይ ኮከ በጊዜ ጸለይ ኮከ አንተ አወፅም ሰማይ ምን ደሎ ማደረከ ህሮይና ዋሴ ክስምን ደሎ አሌ ካርያም ከበራብሌ ዋሴኔ ዋሴ አረ ሃሌ ግኔ ሃሌ አረ

ሰነ ዘይሬ ኩሎ ከልብነ ጻድ ከዊኖ መሃሪ ከዊኖ ሩቅ ማት ከዊኖ ወብዛ ምረት ከዊኖ በባላነ ዘወረነ ወብዛ ሳሎ ወብዛ ምረቱ አቆበ ጽድቃ ጸድቀነ ንለመጠን ዘንበለ ዛት እግዚአብሔር የዚያን የሴባይታ ኮ ስሙ ለእግዚአብሔር

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካን